0: ትገልጻለች። እንደ ኢስቶኒያ ለአውሮፓ ሀገራት ደግሞ እቅዳውን ይቃወማሉ። ፎንዴላ የአውሮፓ ህብረት የስራ አስፈጻሚ አካል የሆነው የአውሮፓ ኮሚሽን የሀገራቱን ሐሳብ በጥንቃቄ እንደሚመለከት ገልጿል። የአውሮፓ ህብረት ስራቸውን በመዋሃድ እንዲቀራረቡና እንዲስማሙ የሚያደርግ የጋራ መፍትሄ ለማግኘት የራሱን ሐሳብ እንደሚያዘጋጅ አስፋል። አድማጮች፣ የዛሬው የሳይንስና ቴክኖሎጂ ዝግጅት በዚህ ተጠናቋል። ከዝግጅቱ ጋር ፀሐይ ጫን ያብራራችሁ ነበርኩ። መልካም ጊዜ።
1: ይህ ዶች በለ ነው። አድማጮች፣ ለዕለቱ ያልነውን በማጠናቀቅ ከመሰናበታችን በፊት ዋና ዋና ዜናዎቹን በድጋሚ ላሰማችሁ። የኢትዮጵያ ሀገራዊ ምክክር ጉባኤ ዛሬ አዲስ አበባ ውስጥ ተጀምሯል። 4000 ያህል ተሳታፊዎች በተገኙበት በዚህ ጉባኤ የመክፈቻ ስርዓት ላይ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ለኔ ሳይሆን ለኛ ለኢትዮጵያ ማለት ከቻልን ምክክሩ ፍሬያማ ይሆናል በማለት ጥሪ አቅርበዋል። ወደ ቦትስዋና ለመሻገር የሞከሩ የተሳፈሩባት ታንኳ የተገለበጠችባቸው ኢትዮጵያውያን ሳይሰጡ እንዳልቀረ የዛምቢያ ባለስልጣናት ዛሬ አስታወቁ። በታንኳ ተሳፍረው ከነበሩት 15 ኢትዮጵያውያን 10ሩ ሰጥሟል ተብሎ እንደሚታመን የተናገረው ፖሊስ 3 ደግሞ የደረሱበት እንዳልታወቀ ገልጿል። ከመካከላቸው በህይወት የተረፉትን 2ቱን ፖሊስ አስሯቸዋል። የዩናይትድ ስቴትስ እና የኢራን ጥቃትና ያጽፋ ጥቃት ዛሬም ቀጥሏል። ዩናይትድ ስቴትስ ዛሬ በኢራን ላይ 2 ዙር ድብደባዎች ማካሄዷን አስታውቃለች። የኢራን ወደቦችንም እንደገና መዝጋቷን ገልጻለች። ቴህራን በበኩሏ የአሜሪካን አጋር የሆኑ የባህረ ሰላጤውን ሀገራት ኢላማ ያደረጉ ጥቃቶችን መፈጸሟን ተናግራለች። አድማጮች፣ ጠቅላላ ስርጭታችን አበቃ። ደህና አምሹ።